الحمد لله رب العالمين والصلاة والسلام على نبيه الكريم وعلى آله وصحبه الطيبين الطاهرين اللهم علمنا ما جهلنا وذكرنا ما نسينا وزدنا علما وارزقنا فهما ونعوذ بك من هال أهل النار اللهم ارزقنا الإخلاص في القول والعمل أذكركم أن تخلصوا النية لله تعالى قال الله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان قال الحبيب عليه الصلاة والسلام إنما الأعمال بالنيات وإنما لكل امرئ ما نوى نياچولا الله سبحانه وتعالى عند تادرغو استاوساچو حالو تاديا الله سبحانه وتعالى بسورة القلم فارتنيو انقص لاي منالن وانك لعلى خلق عظيم تاداي هي ايات من يملكتنال رسول صلى الله عليه وسلم الله سبحانه وتعالى كفطراچو فطورانوچ هولو كهولم فطورانوچ بلاچ اندهونو እንደዛውም አላህ Subhanahu Wa Ta'ala አላቸው ያ መሐመድ ነው ኳንተን ከሁሉም ፍጡሮች ሁሉ ከሁሉም ፍጡሮች እኔ ከፈጠርኳቸው ፍጡሮች ሁሉ በላጭ ባለው اخلاق እኔ ላ አንተን ፈጥሬሃለሁ በማለት አላህ Subhanahu Wa Ta'ala ለሙሐመድ ነገራቸው ታዲያ ይሄ ቀላል ነገር እንዳልሆነ እናቀበታለን ይህን በመንልበት ሰዓት ላይ ላኪን አንዳንዶቹ እንደሚያደርጉት እንግዲህ እንደ አስተሳሰባቸው ምናልባት ከኑር የተፈጠረና ወይም ከብርሃን የተፈጠረና ከአፈር የተፈጠረ እንዴት ይወዳደራል ብርሃን እንደዚህ ነውና አፈር እንደዚህ ነውና በማለት በተለያየ ሁኔታዎች ሊያስቀምጠው ይችላል አንድ ሰው ላኪን ትልቁና ዋነኛውና እውነተኛው ነገር ከአላህ ዘንድ Subhanahu Wa Ta'ala አንድ ሰው ደረጃው ትልቅ የሚሆነው አላህን አላህ በሰጠው የአላህን Subhanahu Wa Ta'ala የመፍራት ደረጃው ብቻ እንደሆነ ይሄን ግልጽ ሊሆንልን ይገባል ማለት ነው። ታዲያ አላህ Subhanahu Wa Ta'ala ሙሐመድን ካፈር ፈጥሯቸው ይሄም ከሰው ልጅ ፈጥሯቸው እሳቸውን ከሁሉም ፍጡራኖች ተቀላላ ባላጭ እንዳደረጋቸው ከተለያዩ ሐዲሶችና የቁርአን አንቀጾች እናገኛለን። እስቲ ከነዚህ መሐላ አንዳንዶቹን እንይና ዛሬ ዛሬ ረሱላችን ሰለላሁ ዐለይሂ ወሰለም ከብርሃን የተፈጠሩት የሰው ልጅ አይደሉም የሚሉትን ሰዎች እስቲ እናንተ ስተተኞች ናችሁ ሂዱ ከዚህ ጋር በማለት እንንገራቸው አላህ Subhanahu Wa Ta'ala በቁርአን ላይ እንዲ ለሰዎች ወይም ለሰሃባቶች እንዲያስተውሱ ዘንድ ረሱላችን ሰለላሁ ዐለይሂ ወሰለም አላህ ነገራቸው በሱረቱ ካህፍ መጨረሻው አያት ላይ ምን አላቸው አላህ Subhanahu Wa Ta'ala ቁል انما انا بشر مثلكم يوحى الي انما الهكم اله واحد ኢላሁ ዋሂድ ብለህ ነገራቸው ያ መሐመደው እንግዲህ ማለት ነው እንግዲህ ያ መሐመድ ባላቸው እኔም ቢሆን እንደናንተው የሰው ልጅ ነኝ በማለት ነገራቸው እንግዲህ አንተና እነሱ የሚለያየቱበትን መንገድም ነገራቸው ታዲያ በዛን ደረጃ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም እኔ እንደናንተው የሰው ልጅ ነኝ እንና የናንተ ልጅነት እኔ ነብይ ነኝ ወደናንተ ደግሞ ጥሪ አደርጋለሁ በጥሩ አዝዤ ከመጥፎ ደግሞ ሰዎች እንዲከላከሉ ዘንድ ጥሪን አደርጋለሁ በማለት ረሱል ሰለላሁ ዐለይሂ ወሰለም እንዲጠቅሱ በዛ አያት አላህ Subhanahu Wa Ta'ala አስተማረ ታዲያ በእንደዚህ አይነት መልኩ ይያለ አንዳንድ ሰዎች ምን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም በመንም መልኩ ካፍር አልተፈጠሩም በማለት የተለያዩ ተአምራት በእጃቸው እንደተገኘ ሲያነቡ ወይም ሲሰሙ ምን ይላሉ ረሱል በታምር የሰው ልጅ አይደሉም በማለት ክደትን የሚፈጽሙ ሰዎች አሉ። ላኪን እሳቸው ከሰው ልጅ እንደተፈጠሩ በቁርአን ላይ አላህ ገልጾልናል። ታዲያ የሰው ልጅ ደግሞ ከጭቃ እንደተፈጠረ አላህ Subhanahu Wa Ta'ala ነግሮናል በሱራቱ ሰጅዳ በሰባተኛው አያት ላይ አላህ Subhanahu Wa Ta'ala ነገረን الذي احسن كل شيء خلقه وبدا خلق الانسان من طين الله Subhanahu Wa Ta'ala ብሎናል። እንግዲህ ሁሉንም ነገር ከፈጠረ በኋላ አላህ Subhanahu Wa Ta'ala መጨረሻ ላይ አዳምን ወይም አደምን ከአፈር ወይም ከጭቃ ፈጠራቸው የሚለውን ነገር አላህ Subhanahu Wa Ta'ala በዛ ሱራ ለኛ ግልጽ አድርጎናል።
ታዲያ አንዳንድ ዑለማዎችስ ምን ይላሉ? ይሄ ግልጽና የተቀመጠ ነገር ነው። ኢማም ቡስሪ ምን አሉ? እንግዲህ ኢማም ቡስሪ ማለት ሁላችንም እንደምናስታውሰው እሳቸው ቡርዳ የሚባለውን መጽሐፍ ያላቸው ወይም ያው ሰዎቹ ሲሰባሰቡ በአንድ ላይ የሚያደርጉት ሰለዋት ማለት ነው። ተሰባስበው የሚያደርጉት ሰለዋት ከዛ መሀል ግልጽ ነው። ለምሳሌ እያየን እንደሆነ ምን ይለናል? مولاي صل وسلم دائما عبدا على حبيبك خير خلق كلهم هني مساسلوتن مولاي صل وسلم دائما عبدا يالو بندزي عينت ملكو يميادرغوتن كذا بحالا بمحلو امين تذكر جيران بذي سلامي مزجت دم عن جرام مقلت بدم ام حبتي ريح من تلقاء كاظم هن በእንደዚህ አይነት መልኩ ያው በየተለያየ ቦታዎች ይሄ ይሄ ነገር ግልጽ እንደሆነና በሰዎችም ዘንድ የታወቀ ወይም ፌመስ የሆነ ነሽዳ ወይም ሰለዋት እንደሆነ እናቃለን። በዚህ መሃል እሳቸው ምን አሉ? ስለ ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? فمبلغ العلم فيه انه بشر وانه خير خلق الله كلهم فمبلغ العلم فيه انه بشر እንግዲህ رسول الله صلى الله عليه وسلم عند سو اوقه ويم يمجرشا بمجرشا درجه رسولن اوقه بلن عند سو يمنناغرو اساچو يسو لج مهوناچون ماوق علبت يهم بمنلبس ساعه دمو منالو وانه خير خلق الله كلهم تداساچو الله كفطراچو فطورانوچ كله بلاچو اندهونه قرفت ارغو بلبو ماسقمط مشال علبت سو مهونونم مهوناچونم كارغاغته بحالا مالك ታስረገጠ በኋላ بارك الله فيكم وحسن الله اليكم ይህ የሆነ እንደሆነ ان شاء الله تعالى ዛሬም ቢሆን ነገ አንድ ሰው ልቡ ጠንካራ ይሆናል ማለት ነው። لكن የሰው ልጅ የረሱላችን صلى الله عليه وسلم ከብርሃን ተፈጠሩ ብሎ የሚናገሩ አንዳንድ ሰዎች እንግዲህ ይህን ቁርአን አያትና አሁን ያየነውን ምን ያደርጋሉ? በስተት ላይ ያደርጋሉ ማለት ነው። ይሄን ቁርጥ አርጓ አንድ ሰው ማውቅ መቻል አለበት። ይሄ ከሆነ ምንም የሚቸግረው ነገር የለም። አላህ Subhanahu Wa Ta'ala የረሱላችን ሰለላሁ ዐለይሂ ወሰለም ልጅ መሆናቸውን በቁርአን ላይ ነግሮናል። ከስማቸውም ጋር የኔ ባሪያ በማለት አላህ Subhanahu Wa Ta'ala ከራሱ ጋር አጣመዳቸው። سبحان الذي عصرى بعبده ليلا من المسجد الحرام اسرى بعبده بلوب الله سبحانه وتعالى من ادرج بعبده بمالت الله سبحانه وتعالى ود راسه استغاچو ايهم ياساين الله سبحانه وتعالى لمحمد يسطاچو تلك بوتان نو تدا بندزي عينت ملكو عند سو امنو اوقو رسول صلى الله عليه وسلم اكبروا ودوا مكه المثال مثال علبت مكاتم الله سبحانه وتعالى منال قل ان كنتم تحبون الله فاتبعوني يحببكم الله قريب برغتم ان انت يا الله وديتا ماغنيت يفلغاچو كونه محمدن وداچو اكبراچو مكه الجديتا يهنال محمدن ويم رسول صلى الله عليه وسلم اكبروا ودوا مكه المال دمو ትርጉሙ ምንድነው? በመንልበት ሰዓት ላይ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የነበሩበት መንገድ መያዝ ማለት ነው። ይሄም አላህ ባዘዘው ታዘው አንድ ሰው አላህ በከለከለው ሲከለከል ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ሱናዎች ደሞ መልሶ በትክክሉ የሚያመጣ ከሆነ ይሄ ሰው የምን ይባላል? ረሱል ሰለላሁ ዐለይሂ ወሰለም ወደዋል ይባላል። ያለበለዚያ እንደዚሁ በአየር ላይ አንዳንድ ሰዎች ረሱልን ወደድን በማለት እሳቸው የማያደርጉት ነገር ያደረገ ሳቸው የሚያደርጉት ነገር ሳይያደርግ ዝም ብሎ ረሱልን ወድጃለውና ብሎ የፈለገውን ያክል ሌሊት ሳይተኛ ቢያድር ምንም ዋጋ የለውም። ረሱል የነበሩበትን መንገድ ሳይይዝ ማለት ነው። ሳቸውን እምነት በትክክሉ ሳይይዝ ቢንቀሳቀስ ምንም ዋጋ የለውም ማለት ነው። ባረከላሁ فيكم واحسن الله اليكم የዛሬ ትምህርታችን በዚህ ጋር ይቋረጣል ማለት ነው። واخر دعوانا الحمد لله رب العالمين